0: ирэн касаад яарч сандралгаагаар намслан хэлсин эн тим хачин сонён ёбдлчи учрин мана думдчот эдлке самар самхуудурта хари тана америкач урудху самар самхуудурта гэж
1: 중랑샤 에가운 난진 트르자 이니 위스클랜드 사한 호튼
2: 윤동핀 이스 나스타단 우스노 마흐 메르지릭 네긴트 볼스룽코 이즘시지 튠치든 자링자 메르닉 다른 크흐 메르닉 근들은 가틀지 치트흐 볼그슨 바이나
3: 비치근 나스나라 함타른 어드르 수타 금신 율그릭 송샤

0: ирэн касаад яарч сандралгаагаар намслан хэлсин эн тим хачин сонён ёбдулчи учрин мана думдчот эдлхэ самар самхудурта хари тана америкач урудху самар самхудурта гэж
1: 동남아 의가운 난진 투자 이는 위스콘신 사한 호텔
2: 윤동빈 이슨 나스타단 우슨도 마흐 메르지릭 네긴드 볼스룽고 이즘시지 튠치든 자링자 메르닉 다른 크흐 메르닉 근들은 가틀지치드흐 볼그슨 바이나
3: 비치근 나스나라 함타른 어드르 수타 금신 율그릭 송샤